0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: አርብ ሐምሌ 24 ቀን 2018 ዓመተ ምህረት ጤና ይስጥልኝ አድማጮች እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሸዋዬ ለገሰ ነኝ። ለዓለም ዜናው ነጋሽ መሐመድ ተረኛ ነው። ዜናውን በሚከተለው የዜና መጽሔት አንድ የጀርመን ተቋም በኢትዮጵያ ግጭት እንዳይከሰት የሰጠው ምክረ ሐሳብ፣ ፌደራል ፖሊስ በደቡብ ኢትዮጵያ መስመር በህገወጥ ሰዎችን የሚያሸጋግሩትን መያዙ መግለጹ፣ የተማሩ ኢትዮጵያውያን ወጣቶችን ኢላማ ያደረገው የኢንተርኔት ማጭበርበር፣ ዋግምራ ዞን በአበርገሌና ጻግብጂ የተቆጣጠረው ታጣቂ ቡድን ተዋጊዎችን እየመለመለ ነው መባሉ፣ መተከል ዞን ከጉባ ግልገል በለስ የተበላሸው መንገድ፣ እንዲሁም ሮም ጣሊያን ላይ የተካሄደ የሚገኘው በአውሮፓ የኢትዮጵያን የስፖርትና የባህል ድግስን የሚያስቃኙ ዘገባዎችን አካቷል። የዚህ ሳምንት የዶች በለ ውይይትም የቅምሻ ጥንቅር ይኖረናል። የለተ አርብ ሳምንታዊ መሰናዶ ከወጣቶች ዓለም ተምረው የተመረቁ ወጣቶችን የገጠማቸው ስራ የማግኘት ፈተናና የበጎ ፈቃድ አገልግሎትን ይመለከታል። ሁሉንም ለመከታተል በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል ዲደብሊው 08 ላይ ፈልጉን። ትራንስፖንደሩ ኤምኢኤች 01 ወይም ኢኤኤች 01 ነው። በኢንተርኔትም ዲደብሊው አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ ዲደብሊው አማሪክ ያላችሁ በመግባት ተከታተሉ፣ ቤተሰብ ሁኑ፣ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜናን የምናልፈው ነጋሽ ተዘጋጅቷል። መልካም ቆይታ።
0: የዲደብሊው ዜና
2: በመጀመሪያም ርዕሶቹን እንሆ። የኢትዮጵያ መገናኛ ብዙሃን ባለስልጣን የይዘት ግዴታዎችን ተላልፈዋል አላቸው። ለሁለት የሀገር ውስጥ ማሰራጫ ጣቢያዎች የመጨረሻ ያለውን የጽሑፍ ማስጠንቀቂያ ሰጠ። ማስጠንቀቂያው የተሰጣቸው አሃዱ ኤፍኤም 94.3 እና አርትስ ቴሌቪዥን ጣቢያዎችን ባለስልጣኑ ያልተረጋገጠ ሚዛናዊ ያልሆነና የሕዝብ ጥቅም የሚጎዳ ያላቸውን መረጃዎች አሰራጭተዋል በማለት ወቅሷቸዋል። ሶማሊያ ውስጥ ለሰፈረው የአፍሪካ ህብረት ሰራዊት ወታደሮች አዋጡ ሀገራት መሪዎች ዛሬ ዩጋንዳ ውስጥ ስለ ሰራዊቱ የወደፊት እጣ ፈንታ ሲነጋገሩ አሉ።

0: ዩናይትድ ስቴትስ ለሰራዊቱ የምትሰጠውን ድጋፍ ለማቋረጥ በመወሰኗ 12000 ወታደሮች የሚያስተናብረው ተልእኮ ያበቃል እየተባለ ነው። ከሰላሳ ሺህ የሚበልጡ ስደተኞች ባጭር ጊዜ ውስጥ ሞሮኮ ጠርዝ ላይ የምትገኘውን የስፓኝን ግዛት ሴኡታን ማጥለቅለቃቸው ለስፓኝና ለሞሮኮ አስደንጋጭ፣ ለተቆሩት የአውሮፓ ሀገራት ደግሞ አሳሳቢ ሆኗል። የስፓኝ ጠቅላይ ሚኒስትር ስደተኞቹ በብዛት መፍለሳቸውን በስፓኝ የግዛት አንድነት ላይ የተቃጣ ጥቃት ብለውታል። ዜናው በዝርዝርም የኢትዮጵያ መገናኛ ብዙሃን ባለስልጣን ውል የገቡበትን ይዘት ግዴታዎችን ተላልፈዋል ያላቸውን ሁለት የሀገር ውስጥ መገናኛ ዘዴዎች በጽሑፍ ማስጠንቀቁን አስታወቀ። ባለስልጣኑ ዛሬ በማህበራዊ መገናኛ ዘዴ ገጹ እንዳለው ሁለቱ ጣቢያዎች አሃዱ ኤፍኤም 94.3 እና አርትስ ቴሌቪዥን አደረሱት ባለው የህግና የሙያ ጥሰቶች ላይ ከየጣቢያዎቹ ኃላፊዎች ጋር መወያየቱን አስታውቋል። ይሁንና ባለስልጣኑ አክሎ እንዳለው ጉልህ ለውጥ ባለመታየቱ ለሁለቱ ጣቢያዎች የመጨረሻና የጽሑፍ ያለውን ማስጠንቀቂያ ሰጥቷል። ባለስልጣኑ ሁለቱ ጣቢያዎች ውል የገቡበትን የይዘት ግዴታዎች በመተላለፍ ያልተረጋገጠ፣ ሚዛናዊ ያልሆነና የህዝብን ጥቅም የሚጎዳ ያላቸውን መረጃዎች ለተከታታይ ጊዜ አሰራጭተዋል በማለት ወቅሷቸዋል። የአዲስ አበባ ወኪላችን ሀና ደምሴ የኢትዮጵያ መገናኛ ብዙሃን ባለስልጣንና የሁለቱ ጣቢያ ኃላፊዎችን ለማነጋገር ሞክራ ነበረ፣ አልተሳካላትም። ሶማሊያ ውስጥ ለሰፈረው ለአፍሪካ ህብረት ተልኮ ወታደሮች ያዋጡ ሀገራት መሪዎች ስለ ተልኮው የወደፊት እጣ ፈንታ ዛሬ ዩጋንዳ ውስጥ እየተነጋገሩ ነው። ዩናይትድ ስቴትስ ለሶማሊያ ድጋፍ ሰጭና አረጋጊ ተልኮ AUSSOM በእንግሊዝኛ ምጻሩ ለተባለው ተልኮ ትሰጥ የነበረውን ድጋፍ ከመጪው ጥር ጀምሮ እንደምታቋርጥ የፕሬዚደንት ዶናልድ ትራምፕ አስተዳደር አስታውቋል። የትራምፕ አስተዳደር ድጋፉን ለማቋረጥ የወሰነው የአፍሪካ ህብረትም የሶማሊያ ጦር ኃይላትም አክራሪውን ደፈጣ ተዋጊ ቡድን አሸባብን ለማጥፋት አልጠቀሙም በሚል ምክንያት ነው። ዩናይትድ ስቴትስ እርዳታውን ማቋረጧም 12000 የሚሆነው የአፍሪካ ህብረት ሰራዊት ተልኮ ፍጻሜ እንደሆነ ብዙዎች ይናገራሉ። ሰራዊት ያዋጡት የብሩንዲ፣ የጅቡቲ፣ የግብፅ፣ የኢትዮጵያ፣ የኬንያና የዩጋንዳ መከላከያ ሚኒስትሮች ከሶማሊያ አቻቸው ጋር ትናንት ባደረጉት ውይይት ሰራዊቱ ስርዓት ጠብቆ ቀስ በቀስና በተቀናጀ ስልት ይዞታዎችን ለሶማሊያ ጦር እያስረከበ እንዲወጣ ተስማምተዋል። ዛሬ ዩጋንዳ ውስጥ የተነጋገሩት የየሀገራቱ መሪዎችም የመከላከያ ሚኒስትሮቹን ሐሳብ ያጸድቁታል ተብሎ ይጠበቃል። ይህ ዶቼ ቬለ ነው። ስፓኝና ሞሮኮን ወደምታዋስነው የስፓኝ ግዛት ሴኡታ የገቡ ስደተኞችን ለማገድ ሁለቱ ሀገራት ተጨማሪ ጸጥታ አስከባሪዎች አሰፈሩም። ሴኡታን ከሞሮኮ ጋር የሚለየውን አጥር አጠናከሩም። ሁለቱ ሀገራት አዲሱን እርምጃ የወሰዱት ባለፉት ጥቂት ቀናት 60 ሺህ ስደተኞች የሞሮኮን የባህርና የየብስ ድንበር አቋርጠው ስፓኝ ግዛት ሴኡታ ከገቡ በኋላ ነው። አብዛኞቹ ስደተኞች ሴኡታ ከተማ የገቡት ትናንት ነው። ስደተኞች ድንበሩን ለማለፍ ሲገፋፉና ባህር ውስጥ ሰምጠው ቢያንስ 34 ሰዎች ሞተዋል። ቁጥራቸው በውል ያልተነገረ ቆስለዋል። የሞሮኮና የስፓኝ ባለሥልጣናት ከፍተኛ ሰብአዊ ቀውስ ያሉትን የስደተኞች ጎርፍ ለማስቆም እስከ ትናንት ድረስ ሁለቱ ሀገራት ያዘመቷቸው ጸጥታ አስከባሪዎች ቁስለኞችን ከመርዳትና አስከሬን ከማግለል ባለፍ ብዙም የተከሩት ነገር የለም። ዛሬ በስደተኞች የተጥለቀለቀችውን የሴኡታን ከተማ የጎበኙት የስፓ ጠቅላይ ሚኒስትር ፔድሮ ሳንቼስ የስደተኞቹን ጅምላ ፍልሰት በስፓኝ ላይ የተቃጣም ጥቃት ብለውታል።
1: ሰጉንዶ ሉጋር ደፊኒር ሎ ሃ ሱሴዲዶ ኤል ዲያ ዴ አየር ኮሞ ኡን አታኬ
2: ትናንት የደረሰውን እንደ ጥቃት ነው የምንቆጥረው። የስፓኝ የግዛት አንድነት እንደተደፈረ ነው የምንወስደው። ሴኡታ የስፓኝ ከተማ ናት። ትላንት ለተፈጸመው ድርጊት የኛ አጸፋ እርምጃና ውግዘት ይገባዋል። በስፓኝ ከተማ ላይ የተፈጸመውን አንቀበልም፣ እናወግዛለን። በስፓኝ የግዛት አንድነት ላይ በተለይም በሴኡታ ላይ ከተቃጣ ጥቃት እኩል እንቆጥረዋለን።
0: ሳንቼስ ለጅምላ ስደቱ የሰው አሸጋጋሪዎችን ተጠያቂ አድርገዋል። የስፓኝ የሀገር ውስጥ ጉዳይ ሚኒስቴር በበኩሉ ህገወጥ ስደተኞችን በአፋጣኝ ወደ የመጡበት እንደሚመልስ አስታውቋል። የህግ ባለሙያዎች እንደሚሉት ግን የስፓኝ መንግስት ያለውን እንዳያደርግ የሀገሪቱ ህግ የሚፈቅድለት አይመስልም። ይሁንና ዛሬ ብቻ ከቀጥር በኋላ 25000 ስደተኞች ከሴኡታ ወደ ሞሮኮ መመለሳቸው ተዘግቧል። የስደተኞቹ ጎርፍ አውሮፓ ውስጥ የጸጥታና የፖለቲካ ውዝግብና ክርክር አስከትሏል። የጀርመኑ መራሄ መንግስት ፍሬድሪሽ ሜርስ ስፓኝ ስደተኞቹን ወደ የመጡበት ለማጋዝ ማቀዷን ደግፈውታል። ፈረንሳይ ከስፓኝ ጋር የሚያዋስናት ድንበር ላይ ተጨማሪ ጸጥታ አስከባሪ አስፍራ ቁጥጥሯን አጠናክራለች። ኢጣሊያ በበኩሏ ስፓኝ ከሸንገን ውል እንድትወጣ ጠይቃለች። እንደ ግሪጎሪያኑ አቆጣጠር በ1985 ሸንገን ሉክሰምቡርግ በተፈረመው ስምምነት መሰረት ከአውሮፓ ህብረት አባል ሀገራት የአንዱ ዜጋ በሌላው ሀገር ያለምንም ቁጥጥር መግባትና እስከ 90 ቀናት ድረስ መቆየት ይችላል። የአንዱ ሀገር ቪዛ ያለው ተጓዥ ደግሞ ወደ ሌላው ሀገርም የመግባት መብት አለው። በቅርቡ የብሪታንያን የጠቅላይ ሚኒስትርነት ስልጣን ያዙት አንዲ በርሃንም መንግስታቸው ስፓኝን ለመርዳት ከማድሪድ ባለስልጣናት ጋር እየተነጋገረ መሆኑን አስታውቀዋል። የፍልስጤም አክራሪ ደፈጣ ተዋጊ ቡድን ሐማስ ከዚህ ቀደም በተስማማው መሰረት ሙሉ በሙሉ ትጥቅ ለመፍታት መስማማቱን ዩናይትድ ስቴትስ እና የአውሮፓ ህብረት ባለስልጣናት አደነቁት። እስራኤል ጋዛን መደብደቧን በከፊልም ቢሆን እንድታቆም ባለፈው ጥቅምት ያግባቡት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሐማስ ስምምነቱን ገቢር ለማድረግ መወሰኑን ትናንት ታላቅ ውጤት ብለውታል። የአውሮፓ ህብረት የውጭ ግንኙነት ኃላፊ ካያ ካላስ በበኩላቸው የሐማስን ውሳኔ ለሰላም ገንቢ እርምጃ ብለውታል። ካላስ አክለው እንዳሉት ሐማስ ትጥቁን ሲፈታ እስራኤልም ከጋዛ መውጣት አለባት። ፕሬዚደንት ትራምፕ የሰላም ቦርድ የሚሉት ስብስብ ባለፈው ጥቅምት ይፋ ባደረገው ስምምነት መሰረት ሐማስ ትጥቁን ሲፈታ የእስራኤል ጦርም ጋዛን ሙሉ በሙሉ ለቆ መውጣት አለበት። የእስራኤል ቀኝ ጽንፈኛ የብሔራዊ የጸጥታ ሚኒስትር ኤትማር ቤን ግቪርና ሌሎች ባለሥልጣናት ግን እስራኤል ከጋዛ ለቃ እንደማትወጣ እያስታወቁ ነው። ግቪር ዛሬ በቴሌግራም ገጻቸው እንደጻፉት ሐማስ እስራኤልን ካጠቃበት ከጥቅምት 2023 እንደ ግሪጎሪያኑ አቆጣጠር ወዲህ እያንዳንዱ የሐማስ ታጣቂ በደም ይጠየቃል። ሚኒስትሩም እስራኤል የሐማስ አባላትን መግደሏን መቀጠል አለባት ብለዋል። የዓለም እግር ኳስ ማህበራት ፌዴሬሽን ፊፋ ፕሬዚደንት ጂያኒ ኢንፋንቲኖ የተወሰኑ የእግር ኳስ ግጥሚያዎችንና ማስታወቂያዎችን ለግል ኩባንያዎች ለመሸጥ የነደፉት እቅድ የገጠመው ተቃውሞ እየተጠናከረ ነው። ኢንፋንቲኖ አባል ማህበራትና ፌዴሬሽኖችን ሳያማክሩ ከግዙፉ የዓለም የእግር ኳስ ማህበር ድርሻዎች እስከ 20 በመቶውን ለመሸጥ አቅደው ነበረ። እቅዱን የአውሮፓ፣ የሰሜን አሜሪካና የእስያ የእግር ኳስ ኮንፌዴሬሽኖች የኮንፌዴሬሽኑ አባል ማህበራትም ውድቅ አድርገውታል። የየሀገራቱ ማህበራት እንደሚሉት ተወዳጁ የዓለም የስፖርት ውድድር እንደ ሸቀጥ መሸጥና መለወጡ ተገቢ አይደለም። ዛሬ ደግሞ የኢንፋንቲኖ የቅርብ አማካሪ ካርሎስ ኮርዴሮ ውሳኔውን በመቃወም ስልጣናቸውን ለቀዋል። ኮርዴሮ እንዳስታወቁት ፊፋ ከዓለም ዋንጫ ግጥሚያዎች የተወሰኑትን ለመሸጥ ሲወስን አብሬ መቆም አልችልም ብለዋል። የኢንፋንቲኖ የረጅም ጊዜ ባልደረባና ተባባሪ ኬቪን ላሞር በበኩላቸው በኢንፋንቲኖ ድብቅ ውሳኔና ግልጽነት ማጣት የበርካታ የፊፋ ባልደረቦች ተበሳጭተዋል። ውሳኔው ያንድ ሰው ነው እንደ ላሞር። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኢትዮጵያ መገናኛ ብዙሃን ባለሥልጣን የይዘት ግዴታዎችን ተላልፈዋል ላላቸው ለሁለት የሀገር ውስጥ ማሰራጫ ጣቢያዎች የመጨረሻ ያለውን የጽሑፍ ማስጠንቀቂያ ሰጠ። ማስጠንቀቂያው የተሰጣቸው አሃዱ ኤፍኤም 94.3 እና አርትስ ቴሌቪዥን ጣቢያዎች ባለሥልጣኑ ያልተረጋገጠ፣ ሚዛናዊ ያልሆነና የሕዝብ ጥቅም የሚጎዳ ያላቸውን መረጃዎች አሰራጭተዋል በማለት ወቅሷቸዋል። ሶማሊያ ውስጥ ለሰፈረው የአፍሪካ ህብረት ሰራዊት ወታደሮች አዋጡ ሀገራት መሪዎች ዛሬ ዩጋንዳ ውስጥ ስለ ሰራዊቱ የወደፊት ዕጣ ፈንታ ሲነጋገሩ አሉ። ከ60 ሺህ የሚበልጡ ስደተኞች በአጭር ጊዜ ውስጥ ሞሮኮ ጠርዝ ላይ የምትገኘውን የስፓኝን ግዛት ሴኡታን ማጥለቀለቃቸው ለስፓኝና ለሞሮኮ አስደንጋጭ፣ ለተቀሩት የአውሮፓ ሀገራት ደግሞ አሳሳቢ ሆኗል። የዜናው መልእክት የስካሁኑ ነበር።
3: ለዓለም ዜናው ጥንቅር ነጋሽን እናመሰግናለን።
4: የዜና መጽሔት
3: ስድስት ዘገባዎችን አካቷል። የዜና መጽሔት አድማጮች፣ ቀዳሚው አንድ የጀርመን ተቋም በኢትዮጵያ ግጭት እንዳይከሰት የሰጠውን ምክረ ሐሳብ ይመለከታል። የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም SWP ጀርመንና የአውሮፓ ህብረት በቀይ ባህር ቀጠና ውጥረትን ለማስቀረትና ቀውስን ለመከላከል ጥብቅ ቁርጠኝነት ሊኖራቸው ይገባል ሲል ምክረ ሐሳብ ሰጠ። ተቋሙ የትግራይ ክልል በጦርነትና በሰላም ድባብ መካከል እንደሚገኝ በጠቀሰበት ዘገባው በህወሓትና በኢትዮጵያ መንግስት መካከል የሚኖር ግጭት ከሀገሪቱ ድንበር ባሻገር የመስፋፋት አቅም እንዳለው አስጠንቅቋል። ዓለም አቀፍ ተዋናዮች በመንግስትና በህወሓት መካከል ያለውን የውጥረት አዙሪት ለመቀልበስ ጠንክረው ሊሰሩ ይገባል የሚል ጥቆማም ሰጥቷል። ዶቼ ቬለ ያነጋገራቸው የዲፕሎማሲ ተንታኝ በተቋሙ ምክር ቢስማሙም የአውሮፓ ህብረትም ሆነ ሌሎች ሀያላን የተሰጋውን ግጭት ለመግታት ሲንቀሳቀሱ አይታዩም ብለዋል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አለው።
5: የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም SWP ከትናንት በስቲያ ባወጣው ባለ 8 ገጽ ኢትዮጵያን የተመለከተ ትንተናው በኢትዮጵያ ፌደራል መንግስትና በትግራይ ክልል መካከለ ያለው ውጥረት ቀስ በቀስ እየጨመረ ነው ይላል። በሁለቱ አካላት መካከለ የሚኖሩ የተሳሳቱ ስሌቶች ሌላ ትልቅ ጦርነት ሊያስከትል ይችላል ሲል ማሳስቧል። በዚህ ቀጠና ያደገ የመጣው አዲስ የጦርነት ዝንባሌ በኤርትራ፣ በሱዳንና በሌሎች የአካባቢው ተዋናዮች ላይ ተጽዕኖ ሊያሳድር ይችላል ያለው SWP ጀርመንና የአውሮፓ ህብረት ቀድሞውኑ ውዝግብ ባልተለየው የቀይ ባህር ቀጠና ውስጥ ተጨማሪ ውጥረትን ለማስቀረት፣ ቀውስን ለመከላከል ጥብቅ ቁርጠኝነት ሊኖራቸው ይገባልም ብሏል። በጉዳዩ ላይ ምልከታቸውን ያጋሩን አንድ የዓለም አቀፍ ጉዳዮችና የዲፕሎማሲ ተንታኝ የተቋሙ ትንተናና ምክር ሐሳብ እንዲሁ የሚጣል አይደለም።
6: በአብዛኛው አናሊስቶቻቸው እስማማለሁ። በሚመክሯቸው ስትራቴጂክ አክሽኖች ላይ በከፊል እስማማለሁ። ኦኬ፣ አይዲያሊ በሁሉም እስማማለሁ። ፕራግማቲክሊ ሲታይ ግን አይ እንደው ዝም ብሎ ጉንጭ ማልፋት ነው የምላቸው ሪኮመንዴሽኖች አሉ።
5: ጀርመንም ሆነ የአውሮፓ ህብረት ይህንን በኢትዮጵያ ማዕከላዊ መንግስትና በህወሓት መካከል ጎልቶ የወጣ የተካረረ ፍጥጫ ለማርገብ በተጨማሪ ምን ማድረግ ይችላሉ የሚለው ላይ ግን ተንታኙ የተለየ ሀሳብ አላቸው።
6: እንደና አውሮፓ ህብረት፣ የአሜሪካ መንግስት፣ የአፍሪካ ህብረትም በድህረ ፕሪቶሪያ ከዚህ ግባ የሚባል አስተዋጽኦን አላደረጉም። ተጨባጭ የሆነ ተጽዕኖን ማሳደር ውጤትን ማምጣት የሚችል እርምጃ ውስጥ ይገባሉ የሚል እምነት የለኝም።
5: የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም ሁለቱ አካላት እየተጠባበቁ መሆኑን፣ አንዱ ወገን ሌላውን እንደ አጥቂ አድርጎ ለማሳየት እንደሚጠሩ አትቷል። አንዱ ሌላውን ለጦርነት የተዘጋጀ ነው በሚል እንደሚወነጃጀሉም ጠቅሷል። የተሳሳቱ ስሌቶች ወይም አለመግባባቶች ወደ ትልቅ ግጭት እንዳይሸጋገሩ አስተማማኝ የግንኙነት መንገዶች የመኖራቸውን አስፈላጊ ነትም ጠቅሷል። ተንታኙም ጦርነት የማይቀር የሚመስለው ከዚህ በመነሳት እንደሆነ ይገልጻሉ።
6: ያለውን ወታደራዊ እንቅስቃሴ እያየ ነው። ፍጹም የሆነ ለግጭት ዝግጅት እየተካሄደ እንደሆነ በሁለቱም በኩል ይታመናል።
5: በአፍሪካ ቀንድ የተጋረጠውን የጦርነት ደመና ለመከላከል ገና አረፈደም የሚለው ይህ የጀርመን የጥናትና የምርምር ተቋም መካረሩን ለማስቆም ዓለም አቀፍ ሽምግልና ያስፈልጋል ያለውን ህወሓትን ዳግም የፖለቲካ ፓርቲ አድርጎ መመዝገብን፣ የትግራይ የኢኮኖሚ መገለልን ማስቆምንም መክሯል። የአፍሪካ ህብረት፣ ዩናይትድ ስቴትስ፣ ኬንያ እንዲሁም ደቡብ አፍሪካ እንደ በፕሪቶሪያ ስምምነት ተሳታፊነታቸው፣ ሳውዲ አረቢያና ቱርክ በተለይ በመንግስታት ደረጃ ገንቢ ሚና ሊጫወቱ እንደሚችሉም ጠቁሟል። ይህ የሚሳካው ግን ጥረቱ ሁሉ ፍጹም ገለልተኛ በሆነና የተለያዩ የድርድር ደረጃዎች በአግባቡ ከተቀናጁ ብቻ እንደሆነ፣ ይልቁንም በአንድ ወገን ላይ የሚደረግ ጫና ስጋቱን እንደማይቀርፍ አክሏል። እኒሁ ተንታኝም ጥያቄያቸው ይኸው ነው።
6: አሁንም አውሮፓን ብለው አሜሪካን በለው የአፍሪካ ህብረትን በለው ይሄ ነው የሚባል የሚጠበቅባቸው አስተዋጽኦ የሚመጥን እንቅስቃሴ ውስጥ አይደሉም።
5: የጀርመን መንግስትና የአውሮፓ ህብረት ተቋማት በግጭቱ ውስጥ ተሳታፊ በሆኑ ወገኖች ላይ ሚዛናዊ አቋም እንዲይዙ መረጋጋት አለበት ሲል ይሄው ተቋም አሳስቧል። በአለም ባንክና በአለም አቀፉ የገንዘብ ድርጅት በኩልም ውጥረት አርጋቢ ጫና ሊደረግ እንደሚገባ አሳስቧል። ሰላምና ቀጠናዊ መረጋጋት ጀርመን በአፍሪካ ቀንድ ከመታራምዳቸው የፖሊሲ አቅጣጫዎች ዋነኛ ዎቹ ናቸው። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
3: በአማራ ክልል ዋግምራ በሄረሰብ አስተዳደር ዞን ስር ያሉ አበርገሌና ጻግብጅ ወረዳዎችን በኃይል ተቆጣጥሮ የሚገኘው አዴን የተሰኘው ታጣቂ ቡድን ህፃናትንና አዛውንትን ጨምሮ ኗሪዎችን በግዳጅ ለውትድርና እያፈሰ መሆኑን ያከባቢው ኗሪዎችና የወረዳ አስተዳዳሪዎች ገለጹ። ኢሳያስ ገላው።
7: በሚያዚያ ወር 2018 ዓመተ ምህረት አጋማሽ ጀምሮ በአማራ ክልል ዋግምራ በሄረሰብ አስተዳደር ዞን ስር የሆኑ አበርገሌና ጻግም ጆሮዳዎችን በኃይል በቁጥጥር ስር ያዋለው አዴን የተሰኘው የታጣቂዎች ኃይል በወረዳው እድሜያቸው ለውትድርና አገልግሎት ያልደረሱ ህጻናት ለወታደራዊ አገልግሎት በግዳጅ እየመለመሉ ነው ሲሉ ኗሪዎች ከሳሉ። የጻግምጅ ኗሪ የሆኑት ስማቸው ለቤተሰቦቻቸው ደህንነት ሲባል እንዳይጠቀስ የፈለጉ አስተያየት ሰጭም ከ14 ዓመት በላይ ያሉ ህጻናት ለውትድርና እየተመለመሉ ነው ይላሉ።
8: አራት አስራ አምስት ጀምሮ ነው ይሄዳሉ ይሄዳሉ በተሰባቸው ተከታትለው ሄደው ካምፕ ላይ ማሰልጠኛ ላይ ይሄዱ። አሁን እኔ የእህቴ ልጅ ጣልዶ አሁን አባትየው ተከታትለው ሄዶ ማገናኘት አገናኙና ከዛ በኋላ ሄድ ብለው ላኩ። ልጁ በዛም ብሎ ጠፍቶ አገሩ ገባና ድሮ አሁን ህፃናትን በቃ ቻንሱ አሁን ነው በቃ አሁን ተቆጣን ካልተቆጣጠርን በቃ ዋጋ የላጣፍ እንዳያላችም እያሉ ያሰልታ እያደረጉ ነው።
7: በአካባቢው ያለው የግዳጅ ወታደራዊ ምልመላ ከህፃናት እስከ አዛውንት ድረስ ያካተተ ነው የሚሉት አስተያየት ሰጭም ትኩረት እያደረገውም ወንዶችን ነው ብለዋል።
9: አዛውንቱንም ህጻናቱንም ለጦርነት ዝግጅት እያዘጋጀ ነው። አስገድዶ ነው እንዲህ ካልክ ግዴታም ተወደደ ተጠላ አይቀርልህም እያለ ህጻናት ከ18 በታች ያሉትን ነው እየገፈፈ ያለው። ከ50 በላይ ከ60 በላይ ያሉትም አልቀረ ዝሮ ዝሮ ወንድ ከሆነ መግፈፍ ነው። አጎሸንጎም ይባላል። ዋና መሰረታቸው ግን አዴን ብሎ ነው የሚተው።
7: የአበርገሌ ወረዳ ኗሪ የሆኑት አቶ ተመስገን ገብሩም ታጣቂዎቹ ከግዳጅ ውትድርና ምልመላ በተጨማሪ የቤት እንስሳት እህልና ገንዘብ እንዲያመጡ እንደሚያስገድዱም ይገልጻሉ።
10: ፍየል ካለው ፍየል ይላሉ። ፍየል ከሌለ ደግሞ አንድ ክሻ እህል ካልሆነ ደግሞ 4 ብር ብሎ አሁን እድ እየተሰቃየ ነው ያለው። ተሰራዊት አውጡ ብሎ አሁን ግዴታ
7: የግዳጅ ወታደራዊ ምልመላና የንብረት ንጥቂያን በመሸሽ በርካታ ወጣቶችም ወደ ሰቆጣ ከተማ መግባታቸውን አቶ ይግዛው ግርማ ይናገራሉ።
11: ይገፋሉ፣ ለጦርነት ሂድ ይላሉ። አብርገሌ በተለይ ከፍተኛ ችግር ነው ያለው። ተንገላታ ነው ያለው ህዝቡ። ሰቆጣ ከተማ ነው ለቆ ከተማ ነው ገብቶ ያለው። እነሱ ለጦርነት ተዘጋጅተው ያለ ችግር ነው ያለ። ህዝቡ በጣም ችግር ውስጥ ነው ያለው።
7: በአካባቢው ያለው ችግር ተገቢ ትኩረት አልተሰጠውም የሚሉት አቶ ታዘዘ መኮንንም ችግሩ መቼ እንደሚፈታ ይጠይቃሉ።
12: እንደው ያንድን ችግረኛ ማህበረሰብ እንዴት እያየው እንደሆነ ግራ ገብቶኛል። ወደ ጥያቄ የሚያጋባ ሁኔታ ነው ያለው እና ግን እውነት አርሶ አደርን እንዲህ እያስቸገረ ያለን አካል መቼ ነው እሺ መንግስት እርማት ሰጥቶ በየቀያችን መመለስ የሚችለው?
7: የጻግምጅ ወረዳ አስተዳዳሪ የሆኑት አቶ ንጉስ ደሳለኝ በወረዳው እድሜያቸው ለውትድርና ያልደረሱ ታዳጊዎች ለወታደራዊ አገልግሎት በታጣቂዎች በግዳጅ መወሰዳቸውን እናውቃለን ይላሉ።
13: እድሜያቸው ያልደረሱ ህፃናትን ማሸምገል ያሉ ካላትን ለግዳጅ እያዘጋጁ ያሉበት ሁኔታ ነው ያለው። ያው እንግዲህ ስልጠና እያሰለጠኑ ነው። በየት በኩል ሊወስዱ እንደሚችሉ አናውቅም፣ ግን ወታደራዊ ስልጠና እየሰጡ ነው። ገና እድሜያቸው ህፃናት ናቸው፣ ግን ስልጠና እየሰጡ ያሉበት ሁኔታ ነው ያለው። ለእኛም የደርሰን በግዳጅ ነው። ወላጆች የሚነግሩን ልጆቹ የሚነግሩን በዛ ልክ ነው። አንዳንዶቹ ደግሞ ጠፍቶ ይመጣሉ ወደዚህ ገና ወደ ግዳጅ ግባታቸው በፊት።
7: በተመሳሳይም በአበርገሌ ወረዳ ያለውን ሁኔታም በተመለከተ የወረዳው አስተዳዳሪ ወደሆኑት አቶ ሚስነ በላይ ጋር ስልክ በተደጋጋሚ ብንደውልም ምላሽ መስጠት አልቻሉም። ለዶይቼ ቬለ ዘገባ ኢሳያስ ገላው።
3: በአገሪቱ ምስራቃዊ መስመር ላይ በሰው መነገድ ላይ የተሰማሩ የተባሉ በርካታ ተጠርጣሪዎች ባለፈው ሳምንት በቁጥጥር ስር ከዋሉ በኋላ በዚህ ሳምንት ደግሞ በደቡባዊ የስደት መስመር ሰዎችን በህገ ወጥ መንገድ ያስኮበልላል የተባለ ግለሰብ መያዙ ተነገረ። ለመሆኑ በርካቶችን ላስከፊ እንግልትና ሰቆቃ የሚዳርገው የሰዎች ህገ ወጥ ስደት መነሻ መንስኤውና መፍትሄው ምን ይሆን? በዚህ ጉዳይ ላይ ከአዲስ አበባ ሲዩም ጌቱ ዝርዝር ዘገባ ልኮልናል።
14: ልክ የዛሬ 12 ዓመት በ2006 ዓመተ ምህረት በርካቶች ህይወታቸውን የቀየሩበት ነው ያለውን ወደ ደቡብ አፍሪካ የሚወስደውን መንገድ ከማከላዊ ኢትዮጵያ ከምባታ ዞን ተነስተው የጀመረው ወጣት በረከት አበበ ገና ከመንገዱ ያስቀረው የህገወጥ ጉዞ ውጤት ህይወቱን አመሰቃቅሎበታል።
15: እዛ ከሄድኩ በኋላ እንዲያሰብኩት እና እንደፈለኩት አላገኘውም ነበር። ዛምቢያ እንደገባን ዛምቢያ ላይ ተያዝን። እየተፈረደብኝ 15 ዓመት ከ6 ወር ነው።
14: የኢትዮጵያ ፌደራል ፖሊስ ከኢንተርፖል እና ከማላዊ ፖሊስ ጋር በመተባበር በርካታ ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም የቆየ ነው የተባለውን አደገኛ ህገወጥ የሰዎች አዘዋዋሪ አድኖ ባሻ ኡዳሞን በማላዊ ሀገር በቁጥጥር ስር እንዲውል በማድረግ በህግ ተጠያቂ እንዲሆን ወደ ኢትዮጵያ መምጣቱን ትናንት ሐሙስ ሐምሌ 23 ቀን 2018 ዓ.ም ይፋ ማድረጉ ይታወቃል። ከግብረአበሮቹ ጋር በመሆን ከማከላዊ ኢትዮጵያ ክልል በተለይም ከሀዲያና ከምባታ ዞኖች በርካታ ወጣቶችን ህይወታቸው ሻሻላል በሚል ማታለል በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር ቆይቷል የተባለው አድነው ከያንዳንዱ ተጓዥ ከ600 እስከ 800 ብር እንደሚጠይቅም የፖሊስ መግለጫ አብራርቷል። ይህ የኢትዮጵያ ፌደራል ፖሊስ መግለጫ የተሰማው ከአንድ ሳምንት በፊት በተመሳሳይ በኢትዮጵያ ምስራቃዊ በር በኩል በህገወጥ የሰዎች ዝውውር ላይ የተሰማሩና በባንክ ከ1 ቢሊዮን ብር በላይ ገንዘብ ሲያንቀሳቅሱ ነበር ያሏቸውን 17 ተጠርጣሪዎች በቁጥጥር ስር ካዋላቸው በኋላ ነው። ባሳለፍነው አርብ ሐምሌ 17 ቀን 2018 ዓ.ም ይህንኑን አስከፊ የስደት ጉዞና መዘዙን በማስመልከት ከዶች ቬሌ ጋር አጭር ቃለ ምልልስ ያደረጉት የኢትዮጵያ ፌደራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ዋና ኃላፊ ኮሚሽነር ሙሊሳ አብዲሳ በዚህ ሂደት ውስጥ የሚፈጸመውን ወንጀል ሰዎችን ድንበር ከማሻገር ባለፍ የሚገለጽ ነው ብለዋልም።
16: አንደኛ ብዙ ያስገድዶ መድፈር ወንጀሎች እዚህ ውስጥ አሉ። ብዙ ግድያ ወንጀሎች አሉ። ሌላ ደግሞ እንግዲህ ማገት አለ። ሌላውና ትልቁ መኒ ላውንደሪንግ ነው። ለዛ ነው ዓለም አቀፍ ወንጀል የሆነው። ዩኤን ሀገራት መከላከል እንዳለባቸው፣ ድርጊቱን መቅጣት እንዳለባቸው፣ መተባበር እንዳለባቸው በደንብ አስቀምጠዋል ማለት ነው። ስለዚህ እኛ አንዱ የዚህ ፈራሚ ከሚባሉት ሀገራት ውስጥ ነን። እንግዲህ ወንጀሉን በጣም ሰፊ ቦታ የሚይዝ አፕሮፕሬት የሆነ ሌጋል ፍሬምወርክ አለን። ይህንንም ለመከላከል የሚያስችል ኢንስቲቱሽናል ፍሬምወርኮች አሉ። እንግዲህ ብዙ ፖሊሲዎች አሉ። እስከ ፖሊሲ ድረስ መንግስት አጽድቆ እየሰራ ነው የሚገኘው። ዋናው ምንድን ነው? የመንቀሳቀስ መብት፣ የትም ሀገር ሄዶ የመስራት መብት ህገ መንግስታዊ ነው። ግን ህጋዊ ሄዶ ከሄደ መብቱ ይከበርለታል። ሰርቶም ማግኘት ይችላል። ለሰብአዊ መብት የተሰጡ ወንጀሎች አይጋለጥም ማለት ነው።
14: ኢትዮጵያ ውስጥ ለስደት መበራከት ትልቁ ምክንያት የኑሮ ጫናው የሚፈጥረው ግፊት ነው የሚሉት የፖለቲካል ኢኮኖሚ ባለሙያው አቶ ሸዋፈራ ሽታሁን በፖሊሲና መሬት ላይ ባለው ግጭት መዘዝ የተጣበበው የስራ እድል የበርካቶች መፍለስ አብይ ምክንያት እንደሆነም ነው የሚያስገነዝቡት።
17: ስደት የሚባለው ጉዳይ ዋናው የኑሮ ጫና ነው። ሰዎች በአት ኤኒ ኮስት በማናቸውም ዋጋ ከፍለው እኔ አሁን በዚሁ ሳምንት ራሱ 200,000 ብር ለደላሎች ከፍሎ ከመቀሌ ወደ ሳውዲ አረቢያ ለመውጣት በጉዞ ላይ ያለ ሰው አውቃለሁ። ቤተሰብ መጨነቁንም አይቻለሁ፣ ተዝቤያለሁ። የተለያየ ነው ምክንያቱ። በህጋዊ መንገድ ለመሄድ ያለው ሂደት እና ግንዛቤውም እንደዚሁ አነስተኛ ነው። ስለዚህ እኔ ዋናው ነገር እንደ መፍትሄ የማስበው በገጠር ማደግ ያለብን ነገር አለ። ኢትዮጵያ ተነጻጻሪ ጥቅሟ በግብርና ትከሻ ላይ ያለ ስለሆነ እሱን አዘምነን ተረባርበን በሚገኘው ጥሪት ደግሞ ወደ ማኒፋክቸሪንግ፣ ከዛ ወደ ኢንፎርሜሽን ቴክኖሎጂ፣ ከዛ ወደ ሰርቪስ እያለ ነው የምንሄደው እና እድገት የራሱ ተፈጥሯዊ መንገድ አለው እና መንግስት ትኩረቱ ቢያደርግ እዛ ላይ ይህንን ችግር መፍታት እንደምንችል ነው።
14: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: በኢንተርኔት በሚካሄዱ ዓለም አቀፍ የገንዘብና የመረጃ ስርቆት ተግባራት እንዲሳተፉ ከሚገደዱት ኢትዮጵያውያን አብዛኞቹ የተሻለ የትምህርት ዝግጅት ያላቸው መሆናቸውን ዓለም አቀፉ የፍልሰት ድርጅት IOM አስታወቀ። ከጎርጎሮሳዊ 2025 መጀመሪያ አንስቶ እስካለፈው ሰኔ 30 ቀን 2026 ዓ.ም ድረስ ብቻ 251 ኢትዮጵያውያን ሚያንማር ውስጥ በዚሁ ህገወጥ ተግባር እንዲሳተፉ መገደዳቸውን ጠቁሟል። የIOM የኢትዮጵያ ተወካይ አቢባቱ ዋን ለዶች ቨለ እንደገለጹት ኢትዮጵያውያኑ እየተጭበረበሩ ያሉት ቴሌግራምን በመሳሰሉ የማህበራዊ መገናኛ ዘዴ በሚወጡና የእውነት በሚመስሉ የስራ ማስታወቂያዎች ነው። ከአዲስ አበባ እስክንድር ፍሬው ዘገባ አለው።
18: ይህ በብዛት የሚታወቀው አይነት የህግ ወጣ ዘዋዋሪዎች የማጭበርበሪያ መንገድ አይደለም። ኢላማ የሚደረጉት ዜጎችም ጅቡቲን አቋርጠው እንደሚሄዱት የምስራቅ መስመር ተጓዦች፣ በደቡብ በምዕራብ በእግር እንደሚጓዙት ፍልሰተኞች አይነት አይደሉም። በኢትዮጵያ የፍትህ ሚኒስቴርና ዓለም አቀፉ የፍልሰት ድርጅት IOM ማዘጋጅነት በአዲስ አበባ በተከበረው ዓለም አቀፍ የህገወጥ የሰዎች ዝውውርን የመከላከል ቀን ስነ ስርዓት ላይ የተገለጸው ይኸው ነው። በኢንተርኔት በሚካሄዱ የገንዘብና የመረጃ ስርቆትና ማጭበርበር ተግባራት ላይ እንዲሳተፉ የሚገደዱትና ሚያንማርን ወደ መሳሰሉ የእስያ ሀገራት የሚወሰዱት ኢትዮጵያውያን የተሻለ የትምህርት ደረጃ ያላቸው ወጣቶች ናቸው። ዓለም አቀፉ የፍልሰት ድርጅት IOM የኢትዮጵያ ተወካይ አቢባቱዋን ይሄንኑ ለዶቼ ቬለ አብራርተዋል።
19: IOM evidence from screening and return shows that traffickers are deliberately
18: IOM ከክትትልና ከተመላሾች ያገኘው መረጃ ህገወጥ አዘዋዋሪዎቹ ወጣት የተማሩ ክህሎት ያላቸው የተለያዩ ቋንቋዎችን የሚናገሩና የዲጂታል ዕውቀት ያላቸውን ሰዎች ሆን ብለው ኢላማ ያደረጉ መሆኑን ያሳያል። ምክንያቱም የሚመለመሉበት የበዝበዛ ዘርፍ በኢንተርኔት የማጭበርበር ተግባር ለመፈጸም አሳማይ በሆነ መንገድ የሚናገሩና ዲጂታል መሳሪያዎችን የሚጠቀሙ ተጠቂዎችን ይፈልጋል።
19: Because intended exploitation requires victims who can communicate convincingly.
18: የዚህ ተግባር ተጠቂ የሚሆኑት ኢትዮጵያውያን ቁጥር ከፍተኛ መሆኑንም ተወካዩ አብራርተዋል።
19: For instance, between 1st January 2025 and 30 June 2026, IAM screened 254 Ethiopian nationals.
18: ለምሳሌ ከጥር 1 ቀን 2025 ዓ.ም እስከ ሰኔ 30 ቀን 2026 ዓ.ም IOM በሚያንማር በሚገኙ 254 ኢትዮጵያውያን ላይ ክትትል አድርጓል። ከመካከላቸው 251 ወይም 90% የሚሆኑት በህገወጥ ተግባር እንዲሳተፉ መደረጋቸው ተለይቷል። ከነዚህ ውስጥ 89% ወንዶች፣ 91% ደግሞ እድሜያቸው ከ35 ዓመት በታች ነበሩ። አማካኝ እድሜያቸው ደግሞ 28 ዓመት ነበር። እነዚህ ተጠቂዎች በአብዛኛው በጣም የተማሩ ወጣት ባለሙያዎች፣ የዩኒቨርሲቲ ምሩቃን፣ የማስተርስ ዲግሪ ያላቸው፣ ዲፕሎማ ያላቸው ናቸው።
19: ዩኒቨርሲቲ ግራጁዌትስ፣ ማስተር ዲግሪስ ሆልደርስ ኤንድ ስኩል ዲፕሎማ
18: IOM እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2025 እና በ2026 ከሚያንማር፣ ከታይላንድ እና ከላኦስ ለተመለሱ 83 ኢትዮጵያውያን ድጋፍ ማድረጉንም ዋና አመልክተዋል። ከመካከላቸው 62ቱ ከሚያንማር የተመለሱ መሆናቸውንም ጠቅሰዋል። ተወካዩ እንደሚሉት በኢንተርኔት በሚካሄዱ የገንዘብና የመረጃ ስርቆት ተግባራት እንዲሳተፉ የሚገደዱት ኢትዮጵያውያን የሚጓዙበት መንገድ በተለመዱት የፍልሰት መስመሮች ከመታወቀው የተለየ ነው። እነዚህኛዎቹ ተጠቂዎች እጅግ አሳማይ በሚመስል ማስተዋቂያ የሚታለሉ፣ በተማሩበት ዘርፍ ስራ እንደተገኘላቸው የሚነገራቸው፣ ውል የሚዘጋጅላቸው፣ ትራንስፖርት የሚመደብላቸው ናቸው። ዋን እንደሚሉት ይሄኛው ከአፍሪካ ቀንድ ተነስተው ቀይ ባህርን አቋርጦ በየመን በኩል ወደ ሳውዲ አረቢያ በሚዘልቀውና ምስራቃዊው የጉዞ መስመር ተብሎ በሚጠራው አቅጣጫ እንደዚሁም በመሰል አቅጣጫዎች ከሚደረገው ጉዞ የተለየ ነው።
19: two very different profiles of migrants
18: ሁለት በጣም የተለያየ አይነት ፍልሰተኞች ናቸው የሚጓዙት። ቀደም ብዬ እንደገለጽኩት አዘዋዋሪዎቹ በኢንተርኔት ለሚካሄዱ የስርቆት ተግባራት የሚፈልጉት የተሻለ የትምህርት ደረጃ ያላቸው ነው። የምስራቁን መስመር የሚጠቀሙትን ኢትዮጵያውያን ደረጃ በተመለከተ ባለን መረጃ ግን አዘዋዋሪዎቹ በስራ ማስተዋቂያ ከሚፈልጓቸው ያነሰ ነው።
19: The profile is lower than that really those they are looking for
18: ከጥቃቱ ያመለጡት እንደተናገሩት በዚያ ስፍራ የማሰቃየት ተግባር፣ ጾታዊ ጥቃት፣ በረሃብ የመቅጣትና ለረጅም ጊዜ ለብቻ የማሰርን የመሳሰሉ ተግባራት ይፈጸማሉ። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
3: ተከታዩ ዘገባ አድማጮች ወደ ቤንሻንጉል ጉሙዝ ክልል ይወስደናል። በቤንሻንጉል ጉሙዝ ክልል መተከል ዞን ከጉባ ወረዳ ወደ ዞን ዋና ከተማ የሚወስደው መንገድ ብልሽቱ የመጓጓዣ አገልግሎትን ፈታኝ ማድረጉን የአካባቢው ነዋሪዎችና አሽከርካሪዎች አመለከቱ። በተለይም በጉባና ዳንጉር ወረዳ መካከለ ያለው መንገድ በአሁኑ ሰዓት በብልሽት ሳቢያ ለንቅስቀሳ ያስቸጋሪ መሆኑ ተገልጿል። የኢትዮጵያ መንገዶች አስተዳደር በበኩሉ መንገዱን ለመገንባት ወደ ስራ ገብቶ የነበረው የቻይና ኩባንያ በአካባቢው በነበረው የጸጥታ ሁኔታ ምክንያት ስራ ማቆሙን አመልክቷል። በኢትዮጵያ መንገዶች አስተዳደር የደብረ ማርቆስ መንገድ ጥገና ዲስትሪክት ስራ አስኪያጅ አቶ ቶማስ ወርቁ ጥገናዎችን ለመስራት በአካባቢው ባለው ጸጥታ ችግር መሳሪያዎችን ወደ ቦታው ማድረስ ሳይችሉ መቆየታቸውን ጠቁመዋል። ነጋሳ ደሳለኝ ካሶሳ ዘገባ አጠናቅሯል።
20: በመተከል ዞን የታላቁ ህዳሴ ግድብ መገኛ ከሆነው ጉባ ወረዳ ወደ ግልገል በለስ የሚወስደው መንገድ በዚህ ክረምት መበላሸቱን ተከትሎ የትራንስፖርት አገልግሎት እያስተጓጎለ እንደሚገኝ ያነጋገርናቸው የአካባቢ ነዋሪዎች አመልክተዋል። አንድ ስማቸው እንዲጠቀስ ያልፈለጉ የዳንጉር ወረዳ ነዋሪ የመተከል ዞን መንገድ ብልሽት በቂ ትኩረት የሚፈልግ እንደሆነ ጠቁመዋል።
21: መንገዱ ያው በአሁኑ ሰዓት አስተማማኝ መንገድ አይደለም። በጣም አስቸጋሪ፣ በክረምት ሰዓት ይቦረቦራል። ከባድ መኪናዎች ስለሚሄዱ በጣም ተቦርቦሮ ለጎርፍና ለሜድ በጣም አስቸጋሪ የሚሆንበት አጋጣሚ ነው ያለ። ቶታሊ 75% ምንም ያስገድ አይደለም። ያው እነዚህ ከባድ ተሽከርካሪዎች አባይ ግድ ከመተከል ዞን ተነስተው ወደ ዳሴው ጋር ለመድረስ 2-3 ቀን የሚወስድባቸው ቀናቶች አሉ። የትንሽ የጸጥታ ችግርም በአካባቢው ላይ ይታያል እና አንዳንዴ በጀባ ምናምን ያልፍበት አጋጣሚ ነው ያለ።
20: ሌላው አስተያየታቸውን የሰጡን የአካባቢ ነዋሪ የመተከል ዞን የጉባ ወረዳ መስመር በክረምት ወቅት በመንገድ ብልሽት እንዲሁም አልፎ አልፎ በሚከሰቱ የጸጥታ ችግር ምክንያት በፈለጉበት ሰዓት እንዳይንቀሳቀሱ ተጽዕኖ እያሳደረ እንደሚገኝና የተለያዩ ጉዳቶችን እያደረሰ እንደሆነ ተናግረዋል።
1: መንገድ አለ ማለት ራሱ አይቻልም። ለምን ሰው ልጅ በፈለገበት ሰዓት የማይሄድበትና እንደፈለገበት የምትንቀሳቀስና እንደፈለገበት የምትሄድ መንገድ አይደለም። የጸጥታ ችግሮች፣ የመንገድ ችግሮች፣ የመኪና ችግሮች፣ ከፍተኛ ችግሮች አሉ። እነዚህ መንግስት ቢያስተካክልና ጸጥታ ችግሩን ቢያስተካክልና መንገዱን ቢያስተካክል ትልቅ ቦታ እንደርሳለን።
20: አቶ አብዱራዛቅ ቶፊክ የህዝብ ማመላለሻ መኪና አሽከርካሪ ናቸው። ከመተከል ዞን ወደ አሶሳ ለረጅም ጊዜ ተመላልሰዋል። ከህዳሴ ግድብ መገኛ ጉባ ወረዳ እስከ ግልገል በለስ የሚያገናኘው መንገድ ብልሽት ከፍተኛ መሆኑን ተብራርተዋል።
2: መንገዱ ከአሶሳ ስንነሳ እንደ ሹፌር ያው ከአሶሳ ስንነሳ እስከ ህዳሴ ያለው አሪፍ ነው ያለው በፊት ነበር፣ አሁን ተስተካክሏል። አሁን ግን ከግልገል ጀምረ እስከ ህዳሴ መሄድ ማለት ኩላሊትን በጀርባ ተሸከመ ነው የምትሄደው። የምትመርጠው የለም፣ ተበላሸ፣ በጣም አለቀ፣ ተቆፈረ። ትልቅ መኪና የሚሄድበት ተቆፍሮ ተበላሽቷል። አሁን እንደ ድሮ አይደለም፣ ምቾት የለውም በቃ አጠቃላይ። እና ቢያንስ እንኳን አስፓልት ባይሆን ደረጃውን የጠበቀ ኮረኮንጅ መንገድ ቢሰራ ጥሩ ነው ባይነኝ፣ እንደኔ እንደ ሹፌር መንገዱን በደንብ ስለማውቀው ማለት ነው። ቢያንስ ከአሶሳ ግልገል አንድ ቀን መግባት ስትችል 2-3 ቀንም መንገድ ላይ ምታት ትችላለህ። የመንገዱ መሰባበር ማለት ነው የምትመርጠው የለም። እዛም ጉድጓድ ነው፣ እዛም ጉድጓድ ነው፣ ጉድጓድ ነው እንዳለ በቃ።
20: የኢትዮጵያ መንገዶች አስተዳደር በበኩሉ ከመተከል ዞን ግልገል በለስ ከተማ እስከ ህዳሴ ግድብ መገኛ ጉባ ወረዳ መንገዱን ለመስራት በእቅድ ተይዞ የሚገኝ መሆኑን በመግለጽ በጸጥታ ችግር ምክንያት ስራው መስተጓጎሉን አመልክተዋል። በኢትዮጵያ መንገዶች አስተዳደር የደብረ ማርቆስ መንገድ ጥገና ዲስትሪክት ስራ አስኪያጅ አቶ ቶማስ ወርቁ በቅርቡ መንገዱን ለመጠገን ጥረት መደረጉንና በአካባቢው የሚስተዋለው የጸጥታ ሁኔታ ስራውን ሊያሰራ እንዳልቻለ ጠቁመዋል።
22: እኛ ያው መንገድ ጥገና ዲስትሪክቱ እኛ ነበር የምንጠግነው ከግልገል በለስ ጀምሮ ፋዊ መገንጫው ጀምሮ እስከ ጉባ ያለው ያው በኮንትራት እንደተያዘ መረጃው አለ። ቻይናዎች እንደያዙት ወደ አፕግሬዲንግ ማለት ነው ሆት አስፋልት ደረጃ። ስለዚህ ቻይናዎቹ በጸጥታ ምክንያት ጥለው ወጥተዋል፣ ያለው የሴኩሪቲ ችግር ምክንያት ማለት ነው። ያው ግጭቱ ከተነሳ በጊዜ ጀምሮ ማለት ነው እዛ አካባቢ ጋጋሚ ያው ሰው ይገደላል እዛ አካባቢ። አሁን ቅርብ ጊዜም እንደዚሁ የጸጥታ ችግር ነበር እዛ እና እኛ አንዱም የሆነ ጊዜ ላይ ዲስትሪክቱ ገብቶ በጣም በስንት መስዋዕትነት የተወሰነ ለመጠገን ተሞክሮ ነበረ፣ ግን ሴኩሪቲ ሊያሰራ አልቻለም የጸጥታ ሁኔታው እንጂ አሁን ባለው ራሱ ያው መንገዱ መጠገን አለበት። ልክ ነው።
20: በመተከል ዞን ውስጥ በየአመቱ ክረምት በመጣ ቁጥር የመንገድ ብልሽት በትራንስፖርት አገልግሎት ላይ ተጽዕኖ እያሳደረ እንደሚገኝ ከዚህ ቀደም በተደጋጋሚ ተዘግበዋል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
3: የመጨረሻው ዘገባ ወደ ሮም ነው የሚወስደን። በአውሮፓ የኢትዮጵያን የስፖርትና የባህል ፌዴሬሽን አዘጋጅነት በየአመቱ የሚደረገው የእግር ኳስና የባህል ድግስ በጣሊያኗ ሮም ከተማ እየተካሄደ ነው። በዚህ ሳምንት መባቻም በድምቀት የተጀመረው አመታዊ የስፖርትና የባህል ድግስ ዘንድሮ 21ኛው መሆኑ ተገልጿል። በዚህ ድግስ ላይ የሚሳተፉ ኢትዮጵያውያንና ትውልድ የኢትዮጵያ ቁጥር እየጨመረ እንደሆነ የተነገረ ሲሆን ዘንድሮ ደግሞ ከሰሜን አሜሪካና ከኢትዮጵያ ጭምር በብዙ ሺህ የሚቆጠሩ ተሳታፊዎች በዝግጅቱ መታደማቸው ታውቋል። በተለያዩ የአውሮፓ ከተሞች የሚገኙ የኢትዮጵያን የእግር ኳስ ቡድኖችም በዚህ ዝግጅት እየተወዳደሩ ይገኛሉ። በዛሬው ዕለትም የኢትዮጵያ ቀን በሚል ተሰይሞ ልዩ የባህል ዝግጅቶች እየተካሄዱ እንደሆነ ተገልጿል። የሮማ ከተማ ከንቲባም በዝግጅቱ ላይ በእንግድነት እንደሚገኙ ከበዓሉ አዘጋጆች የተገኘው መረጃ ያመለክታል። ዝርዝሩን የፓሪሷ ዘጋቢያችን ሃይማኖት ጥሩነህ ሮም ላይ ተገኝታ አጠናቅረዋለች።
23: በሮም አስተናጋጅነት እየተካሄደ በሚገኘው የኢትዮጵያውያን ስፖርትና ባህል ፌዴሬሽን በተነፋፈቁ ፊቶች ከህፃናት ልጆች እስከ አዋቂዎች በኢትዮጵያዊ ቀለማት ባሸበረቁ አልባሳት ደምቀው ኢትዮጵያዊ አንድነትና ፍቅርን በጋራ በማንጸባረቅ እያስተናገደ በሚገኘው በሳላሪያ ስፖርት መንደር ከተለያዩ የዓለም አቅጣጫዎች የተጓዙ በብዙ ሺህ የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን እያስተናገደ ይገኛል። በፌስቲቫሉ ላይ ለመሳተፍ ከፈረንሳይ ኦርሊዮ ከተማ ተጉዞ መምጣታቸውን ለዲደብሊው የተናገሩት አቶ ሙሉነህ አያሌው በኢትዮጵያዊ አንድነት ስሜት አስደሳች ጊዜ በፌስቲቫሉ ላይ እያሳለፉ እንደሚገኙ ገልጸዋል።
0: እዚህ ያለው የኢትዮጵያዊነት ፍቅር በጣም ደስ የሚል ነው። ስበርሱ ህዝቡ ተዋዶ ተከባብሮ ነው ያለው እና ይሄ ነገር እንዲቀጥልበት ሰው ደግሞ እርስ በርስ የተጠፋፋ ጓደኛ የሚገናኝበት የትምህርት ቤት ጓደኛሽን የሰፈር ልጅሽን ታገኛለሽ እና ዘመድሽንም አንዳንዴ ያልተያየሽን ሰው ታገኛለሽ እና እሰየው የሚያስብል አንዳንድ ችግሮች በየአመቱ ቢኖርም ቤልጅየም የሙዚቃ የሳውንድ ችግር ነበረ። ፍራንክፈርት የሜዳ ደግሞ በዚህ አመት ያለውን እናየዋለን። ግን ከየጉድለታችንን እያስተካከልን ግን ከዛው ጋር መቀጠል አለብን።
23: ሌላዋ ከግሪክ የመጡት የዝግጅቱ ታዳሚ ወይዘሮ አግሬ ተስፋዬ ደግሞ ተከታዩን እንዲህ ብለዋል።
4: ደስ ያለኝ ነገር ሁላችንም ኢትዮጵያኖች በመገናኘታችን የአውሮፓ ኢትዮጵያ እንዲገናኝ ራስ ፈቃድ ማግኘቱ ይህን ያህል መከበሩ በየሀገሩ የአይነት እድል ማግኘታችን ሁሉ ትልቅ አስተዋጽኦ አለው ለእኛ ማንም።
23: በዘንድሮ አመት ዝግጅትም ከዚህ ቀደም በተመሳሳይ የዝግጅት መድረኮች ከሚታዩ ችግሮችንና ግድፈቶችን ፌዴሬሽኑ ማስተካከያ በማድረግ ዘንድሮ አዳዲስ አሰራሮችን በማስተዋወቅ ጭምር ፌስቲቫሉ ሮም ላይ እየተካሄደ እንደሚገኝ የፌዴሬሽኑ የህዝብ ግንኙነት ወይዘሮ ማህሌት ጌታቸው ለዲደብሊው ተናግረዋል።
5: በዚህ አመት ሰኞንም ተጨምሮ ለስድስት ቀን ነው። በጣም ኃይለኛ ሙቀት ነው። ከሰዓት ደግሞ ለተጫዋቾችም ለእኛም ላዘጋጁ በጣም ኃይለኛ ነው ሙቀቱ። ግን እንደዛም ሆኖ ሰው በቃ እየጎረፈ ነው። ልዩነት እሱ ነው። ተጫዋቾች ያው በጣም በስተዋል። ልጆች ራሱ መቅረት አይፈልጉም እንኳን ወጣቱ። እንደውም በዚህ አመት ብዙ ሰዎች ከኢትዮጵያ እንደመጡ ኢንፎርምድ አድርገውናል። ሁለተኛ ደግሞ ኦንላይን ቲኬቱ ለእኛ በጣም ነው ያቀለለልን።
23: ከአውሮፓው ፌዴሬሽን ጎን በመሆንም እንዳስተናጋጅ ከተማነታቸው ፌስቲቫሉ የተሳካ እንዲሆን ከፍተኛ ድጋፍ ማድረጋቸውን የገለጹልኝ የኢትዮ ሮማ ስፖርትና ባህል ማህበር እንዲሁም የቀድሞ የፌዴሬሽኑ አመራር አባል የሆኑት አቶ ሮቤርቶ ካንቲ ናቸው። በዛሬው ዕለትም በልዩ ሁኔታ በሚከበረው የኢትዮጵያ ቀን ላይ የተለየ ዝግጅት መደረጉንም አቶ ሮቤርቶ አክለው ገልጸዋል።
6: እና በዚች 5-6 ወር ውስጥ የተቀናጀና የተሰራ ስራ በመሆኑ በአንድ በኩል ረክተናል። በዛሬው ዕለት ትልልቅ እንግዶች ይገኛሉ። ኢትዮጵያን ዴይ በዩሮፕ በሚለው ቀን የተከበሩ የሮም ከንቲባ፣ የስፖርት ፌዴሬሽን ኮኒ ሊቀመንበር፣ ትልልቅ የጣሊያን ባለስልጣናት ይመጣሉ። ይሄ ትልቅ ስራ የሰራንበት ምክንያት ምንድን ነው? ኢትዮጵያዊነታችንን ለማስተዋወቅ ብዙ ፍቅር ይፈጥራል። ኢትዮጵያዊነታችንን መንገድ ይከፍትልናል።
23: ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከጣሊያን ሮም።
3: አንድ የጀርመን ተቋም በኢትዮጵያ ግጭት እንዳይከሰት የሰጠው ምክረ ሐሳብ ፌደራል ፖሊስ በደቡብ ኢትዮጵያ መስመር በህገወጥ ሰዎችን የሚያሸጋግሩ መያዙን መግለጹ የተማሩ ኢትዮጵያውያንን ወጣቶች ኢላማ ያደረገው የኢንተርኔት ማጭበርበር ዋግምራ ዞን አበርገሌና ጻግብጅን የተቆጣጠረው ታጣቂ ቡድን ተዋጊዎችን እየመለመለ ነው መባሉ መተከል ዞን ከጉባ ግልገ እስከ ግልገል በለስ የተበላሸው መንገድ እንዲሁም ሮም ጣሊያን እየተካሄደ የሚገኘው በአውሮፓ የኢትዮጵያን የስፖርትና የባህል ድግስን የሚያስቃኙ ዘገባዎችን ያጠናቀረው የምሽቱ የዜና መጽሔት በዚሁ አበቃ። ዓለም አቀፍ የሰዎች ዝውውርን የመከላከል ቀን ሐምሌ 23 ቀን 2018 ዓ.ም ተከብሯል። በዓሉን አስመልክቶ ዓለም አቀፉ የፍልሰተኞች ድርጅት IOM ባወጣው መግለጫ የህገ ወጥ የሰዎች ዝውውር ሰለባ የሆኑ በመቶ ሺዎች የሚቆጠሩ ዜጎች በበይነመረብ በሚካሄዱ የገንዘብና የመረጃ ስርቆት ተግባራት ላይ እንዲሳተፉ ተገደዋል ሲል ገልጿል። ዓለም አቀፉ የፍልሰተኞች ድርጅት IOM እንዳለው በእነዚህ ህገ ወጥ ተግባራት እንዲሳተፉ ከተገደዱት መካከል የኢትዮጵያና የኬንያ ወጣቶች ይገኙባቸዋል። ዓለም አቀፍ የጠፉ ስደተኞችን አፈላላጊ ድርጅት እንዳስታወቀው ደግሞ በጎርጎሮሳዊው ከ2024 እስከ 2026 ባሉት ዓመታት በሜዲትራኒያን ባህርና በአትላንቲክ ውቅያኖሶች የስደት መስመር ቢያንስ 15,000 ስደተኞች ህይወታቸውን ማጣታቸውን ይፋ አድርጓል። ሰሞኑን የኢትዮጵያ የፌደራል ፖሊስ አደገኛ ያላቸውን ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር መዋሉን አስታውቋል። ተጠርጣሪዎቹ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውንም ገልጿል። ያም ሆኖ ግን ስደት መንከራተቱ አሁንም እንደቀጠለ ነው። ስደት መንከራተት ሞት ማቆሚያው የት ነው በሚል ርዕስ የፊታችን እሁድ በሚቀርበው የንዋይ ዝግጅት ከተነሱ ነጥቦች የሚከተሉት ይገኙበታል።
8: ጭንቀት ውስጥ የተለያየ ነገር ውስጥ የመግባት ነገር አለ። በተጨማሪ በጣም ብዙ ባሁን ደው ብዙ ራሳቸውን እየጠፉ ያሉ ሰዎች እንዳሉ አላቅም። ኢትዮጵያ ይሰሙ መረጃው እንዳላችሁ አላቅም፣ ግን በጣም ብዙ ሰዎች ራሳቸውን ያጠፋሉ። በጣም ብዙ ሰዎች ዲፕሬሽን ውስጥ አሉ፣ መስራት አይችሉም። አሁን ቲክቶኩ ደግሞ ተመችቷል። እዛ አንድ ሰው ይወጣና እየተዝናና ከፈረንጆች ጋር ከዛ ሀገር እየተዝናና ኤን ያያል ሰው ይህን ሲያ እኔም እንደዚህ ይሆናለሁ ብሎ ይሄዳል። አደጋ ላይ እየወደቀ ነው ያለው። ጀርመን ላይም የውጭ ዜጋ አንፈልግም ይውጡልን፣ ስደተኛ በዝቷል፣ ህገወጥ ስደተኞች አገር ለቀው ይውጡ የሚል ፓርቲ አለ። በተለይ ኢትዮጵያ ውስጥ ያለው ከፍተኛ የሆነ የድህነት እንትን በብዛት በየሀገሩ ተበትነን እንግዲህ ለሁሉም መጫወቻ ሆነ። ከዛ አልፎ በሞት ቅጣት ኦፊሻሊ እየተነገረ ያለበት ነገር አለ።
9: የማያውቀውን ደላላ ከኦንላይን ብር ያስገባለታል። በኦንላይን ብር ሲያስገባለት ከዛ ደውሎ ሲጠይቅ ምንም ስልኩም አይሰራ ያሰውዬ ማለት ነው። እሱ ማያውቀውም ብሩን ተመልቶ ቀርቷል።
8: እንኳን አዲስ ሆነው ተሰደው ለሚመጡት እዚህ ላሉት 3-4-5-6 ዓመት ለቆዩት ሰዎች ራሱ አስጊ የሆነበት ሁኔታ ነው ያለው።
9: በዚሁ አጋጣሚ ስደት አንገብጋቢ የወላፈን እሳት ረግጦ ለመቆምም ለመዝለልም የሚከብ አስቸጋሪ ህይወት ስለሆነ ወጣቶች ስደትን ተመራጭ ባያደርጉ የሚል ነው። እና
8: መንግስት መዋቅር እጅ አለበት ወይም የለበትም የምለው እጅ አለበት በምን የለበትም እንላለን። ለምሳሌ አሁን ከትላንትና ከትላንት ወደ አሁን የስራና ክህሎት ሚኒስቴር ያሉ የተሰገሰጉ እዛ ወደ ህግ እየቀረቡ ነው ያሉት። እዛ ለስራ መንግስት መድቧቸው የሚሰሩት ሌላ ስራ ነው።
3: አድማጮች፣ ውይይቱን ዮሐንስ ገብረ እግዚአብሔር መርቶታል። እሁድ ከዜና ቀጥሎ ይቀርባል። እንድትከታተሉ ከወዲሁ እንጋብዛለን። የምታደምጡት ቦን ከተማ ከሚገኘው ዶች ቨለ የሚተላለፈውን የአንድ ሰዓት ስርጭት ነው።

0: ይህ ዶች ቬለ ነው። አድማጮች አሁን ወደ ሳምንታዊ መሰናዶ ነው የምናልፈው። ከወጣቶች ዓለም የዛሬው ከወጣቶች ዓለም ስራ የማግኘት ፈተናና የበጎ ፈቃድ አገልግሎትን ይመለከታል። ለዝግጅቱ ሃና ደምሴ።
1: የወጣቶች ዓለም
2: ጤና ይስጥልኝ፣ እንደምናላችሁ ውድ የወጣቶች ፕሮግራማችን ተከታታዮች። ዛሬ በፕሮግራማችን አሁንም ትልቅ ዘላቂ መዋቅራዊ ፈተና ሆኖ ስለቀጠለው የከተሞች ስራ አጥነትና የተማሩ ወጣቶች የስራ እድል ማጣት ጉዳይ ይሆናል። በየአመቱ በመቶ ሺህ የሚቆጠሩ የሁለተኛ ደረጃና የዩኒቨርሲቲ ተመራቂዎች በኢትዮጵያ መደበኛ ስራ ፈጠራ አቅሙ አነስተኛ በሆነው የስራ ገበያ ውስጥ ይገባሉ። ትምህርቴን በጥሩ ውጤት አጠናቅቄያለሁ፣ ነገር ግን ስራ አገኛለሁ ወይ የሚለው ጥያቄ አሁን የወጣቶች የዘወትር ስጋትና ህመም ሆኗል። በዛሬው ዝግጅታችን ይህንን ፈተና በግንባር ቀደምትነት የሚያልፉ ወጣቶችን ገጠመኝ ይዘን ቀርበናል። ከምረቃ በኋላ ያልተጠበቀው የልምድ ጥያቄ የስራ ገበያ ውስጥ ያጋጠማቸው፣ በበጎ ፈቃደኝነት ላይ በመሰማራት የስራ ልምድ መንገድ እየመረጠ ያለ ወጣትና በየዕለቱ በስራ ፍለጋ ውጣ ውረድ በስነ ልቦናዊ ጫና ውስጥ የሚያልፉ ወጣቶች የተናገሩትን ይዘን ቀርበናል።
3: ከተመረቅኩኝ ወይም ትምህርቴን ከጨረስኩኝ በኋላ ያው ድግስ እንበላለን፣ የተመረቅኩበትን። ከዛ በኋላ ሲቪ እናስገባለን፣ ስራ ይዛለው፣ ደሞዝ ይመጣል፣ እዛ ለቤተሰብ የሆነ ነገር ታደርጋለህ ነበረ። ነገር ግን ሪያሊቲው እንደዛ አልነበረም። በጣም ፈታኝ ትግስት አስጨራሽ ነው የነበረ። የመጀመሪያው ነገር ልክ ሲቪ ልታስገባ ወይም ስራ ስትፈልግ የሚያወጡት አንደኛው መስፈርት የሁለት ዓመት ወይ ሶስት ዓመት ኤክስፔሪንስ ነበር እና እንዴት ተመርቄ እንደወጣው ወዲያው እንዴት ያን ያህል ኤክስፔሪንስ አገኛለሁ የሚለው የመጀመሪያው ፈተና ነበረ። ያንን ለማግኘት መስራት አለብኝ። ስለዚህ ያንን የሚሰጠኝ ድርጅት ወይም የሚሰጠኝ ስራ ማግኘት አልቻልኩም። ሁለተኛው ነገር ደግሞ ኔትወርኪንግ ነው ወይም ኮኔክሽን ነው። ግሬድ እውቀት ጥሩም ቢሆን ሪያሊቲው ላይ ስትመጡ ያ ቫሊዩአቸው ይቀንሳል። ኮኔክሽን፣ ከሰው ጋር መግባባት፣ ብዙ ሰው ማወቅ ትልቅ እንደሆነ ተረድቻለሁ። ሌላኛው ደግሞ መልስ መዘየት ነው። ሲቪ አስገብተ መልስ ይዘገያል፣ ብሶም ደግሞ ኖ ልትባሉ ትችላላችሁ እና ያነ በጣም ስለንቦላ ሊጎዳ ይችላል። ሜንታሊ በጣም ብዙ ጫና ስለሚያሳድር እሱ በጣም አስቸጋሪ ነበረ። ካሰብኩት ሪያሊቲ በጣም ሰፊ ርቀት እንዲሆን አድርጎታል።
4: ያው እንግዲህ ትምህርቴን ከጨረስኩኝ በኋላ ከግቢ ስንወጣ በተማርድበት ሙያ ህዝባችንን የማገልገል በጣም ከፍተኛ ተስፋና ጉጉት ነበረን። ግን ስንወጣ እንደዛ አይደለም፣ እውነተኛው ዓለም ላይ ያለው ነገር እንደዛ አይደለም። እኛ በተማርንበት ሙያ የሚቀበለን ማንም የለም እና በቃ የባሰ ስራ መፈለጉ ፈተና ነው የሆነብን። ቤት ውስጥ መቀመጡ ያሰለቻል። እናም ደግሞ በቃ ያለንን አቅም እንዳንጠቀምበት ያደርጋል። እኔ በበኩሌ ተመርቄ ከወጣሁ በኋላ ባሉት የመጀመሪያዎቹ ወራት አካባቢ በተማርኩበት ሙያ ላይ ያሉኝን እውቀቶች ወደ ስራ የመቀየር ትልቅ ጉጉት ነበረኝ። ግን ያንን ለማድረግ እድል አላገኘው።
5: እኔ ተምሬ እንደጨረስኩ እንደተመረኩኝ በቃ ስራ አጣለሁ ብዬ አላሰብኩም ነበር። የሚገርምሽ ነገር ግን ሞር ዛን ቱ ይርስ ከሁለት ዓመት በላይ ቁጭ ብያለሁ ስራ ፍለጋ እና በጣም የሚሰለች ነገር አታካች የሆነ ነገር ነው። ቀን በቀን ሲቪ መላክ፣ መልስ መጠበቅ፣ ጉጉቱም አለ። በዛ ላይ የቤተሰብ ጫና፣ የሰፈር ሰዎች ስራ የለም እንዴ ቤት ሰፈር መዋሉ ናም በቃም ከባድ ነገር ነበረ። ግን እንደዚህም ሆኖ በቃ ፈጣሪ እግዚአብሔር ለእኔ ያለው ነገር አለ የሚለው ነገር ስላለ አንድ ቀንም ተስፋ ቆርጬ አላቅም። እግዚአብሔር ይመስገን አሁን ላይ በተማርኩበት በምፈልገውን ስራ ይዤ እየሰራሁ ነው።
6: አንድ አመት ከሰባት ወር አካባቢ ያለ ስራ ተቀምጫለሁ። በጣም በተደጋጋሚ ስራዎች ብዙ ስራዎች ባመለክትም አብዛኛው ጭራሽ የሚጠራኝም አልነበረም። የተጠራዋቸውም ደግሞ ፈተና ጥሩ ተፈትኛለሁ፣ ጥሩ ሰርቻለሁ ብዬ ካሰብኩም በኋላ ሳልጠራ ሳክሰስፉል ሳይሆን ይቀራሉ። እንደዚህ እንደዚህ እያልኩኝ ኦልሞስት አንድ አመት ከሰባት ወር ያለ ስራ ተቀመጥኩኝ። መጨረሻ ላይ ተስፋ መቁረጥ ቢጀማምረኝም ግን ላለማቋረጥ እና የምችለውን ለመስራት ሲቪዬን አሁንም አብዴት እያረኩ እያስተካከልኩኝ ስቲል ማመልከቴን ግን አላቆምኩም ነበረ። እግረ መንገዴንም በጎን ሌላ የምችላቸውን አጫጭር ኮርሶች ትንንሽ ነገሮችንም መውሰድ እየሞከርኩኝ እሱን አብዴት እያረግኩኝ ሲቪ አሁንም ደግሜ እያስገባውኝ በስተ መጨረሻ አንደኛው ሰክሰስፉልሆንና ስራ ለመጀመር ቻልኩኝ ማለት ነው።
2: የብዙ ወጣቶች እውነታ ይህ ነው። ትምህርቱን በጥሩ ውጤት ማጠናቀቅ የመጀመሪያው እርምጃ ቢሆንም ወደ ስራ ለመግባት ግን ሌላው ትልቅ ፈተና ሆኗል። በሌላ በኩል ደግሞ መደበኛ ስራ እስኪገኝ ድረስ ጊዜያቸውን በበጎ ፍቃድ አገልግሎት ላይ የሚያሳልፉ ወጣቶች አሉ። በመቀጠል የምንሰማው በበጎ ፍቃድ ስራ ላይ የተሰማራውን ወጣት ነው።
7: የመጣሁት ከቤንሻንጉል ክልል ፓዊ ከምትባል ከተማ ነው እና እዚህ ለበጎ ፍቃድ ያነሳሳኝ ነገር ማለት እኔም እዚህ ደረስኩት በሰው ነው። ብዙ ጊዜ እኔ ጎዳና ነው የኖርኩት እና በቃ እንደዚህ ተቸግሬ ምናምን ብዙ ነገር አይቻለሁ እና በሰው ነው እዚህ የደረስኩት። በፍላጎታችሁ ለሚለግሱ ራሱ አሉ አይደለ? እነሱ የለገሱ እኔን ማስተባበል ምን ችግር አለ እዚህ ጋር እና ይህን ያነሳሳይ በቃ
2: ማህበረሰቤን ማገልገልና ራሴን ማሻሻል ስላለብኝ ነው በጎ ፈቃደኝነትን የጀመርኩት። የስራ እድል እስኪፈጠር ድረስ ጊዜን በአውንታዊ መልኩ ለማሳለፍ ብቻ ሳይሆን ለስራ ገበያ የሚያስፈልጉ ተግባራዊ ክህሎቶችን ለማዳበር ትልቅ ድልድይ ነው ሲል ወጣቱ ያስረዳል። አሁን ደግሞ በየለቱ በስራ ፍለጋ ሂደት ውስጥ ያለውን ትግልና ስነ ልቦናዊ ጫና እንሰማለን።
4: ያው እንግዲህ ባለኝ ትርፍ ሰዓት ከስራ ፍለጋው ጎን ለጎን ባዶ ጊዜ እንዳይኖረኝና አእምሮዬ በነገሮች እንዳይያዝ አዳዲስ ነገሮችን ለማወቅ ሞክራለሁ። ከነዚህም አዳዲስ ነገሮች ውስጥ ኦንላይን ነጻ ስልጠናዎችን እየተከታተልኩኝ ይገኛለሁ። ከዛም ደግሞ ባለኝ ትርፍ ሰዓት መጻፍትን አነባለሁ። ከግቢ ከወጣው በኋላ የተማርኩበት ሙያ ምን አይነት አዳዲስ እድገቶችን እያሳየ እንዳለ ደግሞ መከታተል ያው የዘውትር ልምዴ ነው።
6: በአጠቃላይ ተስፋ አትቁረጡ። ስራ እየፈለጋችሁ እግረ መንገዳችሁን ግን ሲቪያችሁን አፕዴት ማድረግ አትርሱ። አጫጭር የነጻ ኦንላይን ኮርሶች ካሉ እነሱንም ውሰዱ። ስለዚህ እሱን እያደረጋችሁ ሲቪያችሁን ከስር አፕዴት እያደረጋችሁ ተስፋ ሳትቆርጡ አፕላይ አድርጉ። እንደዛ ከሆነ አት ሳም ፖይንት ስራ ማግኘታችሁ አይቀርም። ሌሎች ስራዎችንም ደግሞ ሞክሩ። ሁሌ አንዴ በሲቪ ብቻ ሳይሆን አንዳንድ የስኪል ስራዎችንም ቢሆን እየሰራችሁ ሀሳባችሁንም ከስራው ላይ ስታነሱ አንዳንዴ ነገሮች ይስተካከላሉና ተስፋ አትቁረጡ።
2: ታዲያ ለዚህ ዘላቂ መዋቅራዊ ፈተና መፍትሄው ምንድን ነው ስንል ያነጋገርናቸው ወጣቶች መንግስት፣ አሰሪዎችና ማህበረሰቡ ምን ማድረግ እንዳለባቸው ሀሳባቸውን ያጋሩናል።
8: እንግዲህ መንግስትም ሆነ አሰሪዎች እንዲሁም ማህበረሰቡ ያው ለስራ ፈላጊው ወጣት ማድረግ አለበት ብዬ ማስበው መንግስት በዋነኝነት ሰላምና ጸጥታ ማስጠበቅ ነው። ሰዎች ሰርተው የሚገቡበትን ኢንቫይሮንመንት ካመቻቸው፣ የኢንቨስትመንት እድሎችን ካመቻቸው፣ ትልልቅ ማክሮ ፖሊሲዎች ብዙ የስራ እድል መፍጠር የሚችሉ ማክሮ ፖሊሲዎችን ማስተካከል ነው ብዬ አስባለሁ የመንግስት ድርሻ። ከዛ ያው አሰሪዎች ደግሞ ድርጅታቸውን የበለጠ የሚያስፉበትን የበለጠ ኢንቨስት እያደረጉ ለራሳቸውን ገቢ የሚያደርጉበትን እንዲሁም ብዙ ሰራተኛ የሚቀጥሩበትን መንገድ ማየት አለባቸው ብዬ አስባለሁ። ያው ማህበረሰቡ እንደ ማህበረሰብ ያው ሰዎች ስራ እንዲፈጥሩ የራሳቸውን ስራ እንዲፈጥሩ በማበረታታት ሞራል በመስጠት የፋይናንስ ምንጮችን በማመቻቸት ስራ ለሚፈልገው ወጣቱ የህብረተሰብ ክፍል ድርሻውን መወጣት ይችላል ብዬ አስባለሁ።
2: የስራ አጥነት በኢትዮጵያ ወጣቶች የወደፊት ተስፋ ላይ የተደቀነ ፈተና በመሆኑ የመንግስት ያሰሪዎችና የማህበረሰቡ የተቀናጀ ጥረት ያሻዋል። ወጣቶችም በበጎ ፈቃደኝነትና በክህሎት በማዳበር ራሳቸውን ዝግጁ ማድረግ ይጠበቅባቸዋል። ከዛሬው ፕሮግራማችን እንግዶች የምንረዳው አንድ ትልቅ እውነት የትምህርት ማስረጃ ብቻውን ለስራው ዓለም በቂ አለመሆኑን ነው። ስራ ማጣት ማለት የተስፋ መቁረጥ ማብቂያ ሊሆን እንደማይገባም የሚለውን ተረድተናል። ስራ ፍለጋው አሰልችና ስነ ልቦናዊ ጫና ያለው ቢሆንም በበጎ ፈቃደኝነት ችሎታን ማሳደግ፣ ተስፋ ለመቁረጥ ራስን በየዕለቱ ክህሎት ማዳበርና ማብቃት፣ አዳዲስ መንገዶችን መፈለግ የውጤታማነቶች ቁልፍ መሆናቸውንም ተናግረዋል። ለዛሬ አዘጋጀንላችሁ የወጣቶች ፕሮግራማችን በዚያ በቃ። ከፕሮግራሙ ጋር አብሬያችሁ የቆየሁት ሀና ደምሴ ነበርኩ። ሳምንት በሌላ ወቅታዊና ወጣቶችን በሚመለከት አበይት ጉዳይ እስከምንገናኝ ድረስ መልካም ጊዜ።
0: ይህ ዶቼ ቬለ ነው። አድማጮች፣ ለዕለቱ ያልነውን ከማጠናቀቃችን በፊት ዋና ዋና ዜናዎቹን በድጋሚ ላሰማችሁ። የኢትዮጵያ መገናኛ ብዙሃን ባለስልጣን የይዘት ግዴታዎችን ተላልፈዋል አላቸው ለሁለት የሀገር ውስጥ ማሰራጫ ጣቢያዎች የመጨረሻ ያለውን የጽሑፍ ማስጠንቀቂያ ሰጠ። ማስጠንቀቂያው የተሰጣቸው አሃዱ ኤፍኤም 94.3 እና አርቲስት ቴሌቪዥን ጣቢያዎችን ባለስልጣኑ ያልተረጋገጠ ሚዛናዊ ያልሆነና የህዝብን ጥቅም የሚጎዱ ያላቸውን መረጃዎች አሰራጭተዋል በማለት ወቅሷል። ሶማሊያ ውስጥ ለሰፈረው የአፍሪካ ህብረት ሰራዊት ወታደሮች ያዋጡ ሀገራት መሪዎች ዛሬ ዩጋንዳ ውስጥ ስለ ሰራዊቱ ጣፈንታ ሲነጋገሩ አሉ። ዩናይትድ ስቴትስ ለሰራዊቱ የምትሰጠውን ድጋፍ ለማቋረጥ በመወሰኑ 12,000 ወታደሮች የሚያሰናብተው ተልእኮ ያበቃል እየተባለ ነው። ከ60 ሺህ የሚበልጡ ስደተኞች በአጭር ጊዜ ውስጥ ሞሮኮ ጠርዝ ላይ የምትገኘውን የስፓኝ ግዛት ሴኡታን ማጥለቅለቃቸው ለስፓኝና ለሞሮኮ አስደንጋጭ፣ ለቀሩት የአውሮፓ ሀገራት አሳሳቢ ሆኗል። የስፓኝ ጠቅላይ ሚኒስትር ስደተኞቹ በብዛት መፍለሳቸውን በስፓኝ የግዛት አንድነት ላይ የተቃጣ ጥቃት ብለውታል። አድማጮች፣ ስርጭታችን አበቃ። በቀሪው ደቂቃ ሙዚቃ በመጋበዝ ልሰናበት። ደናምሹ በደናደሩ።